0: 갑시다요.
1: ደህና ደርክ?
2: ደህና ደርም።
1: እንዴት ነህ?
2: እግዚአብሔር ይመስገን።
1: ይበሳ ፍራሽ
2: እንዴት ነሽ? ደህና ነሽ?
3: መልከቱ ሲመጣ